አባታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን የምንፈልጋት ካጥንቱ በልጅነት ትምጣት ሰጣና ቤቱን ፈቃድህም እንዲደረግ ይሁን በሰማይም አንተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በምድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀህ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም እንድንል ይቅር በገሃነም ከክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት እልፈት

0: ቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን።
1: C'est le soir sur Radio Octopus.